0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጥቅምት 2 ቀን 2019 ዓመተ ምህረት ሰኞ። ጤና ይስጥልኝ አድማጮች፣ ከጀርመን ቦን የቀጥታ ስርጭት ስቱዲዮ ስርጭታችን ተጀምሯል። አብራችሁን ቆዩ። ዝግጅቶቻችን የሚደመጡባቸውን የሞገድ መስመሮች ላስታውሳችሁ። በሳተላይት በኢትዮሳት በNSS 12 በ10985 ሜጋሄርዝ ሆሪዞንታል

0: አል ዲደብሊው 08 ላይ ማድመጥ ይቻላል። ትራንስፖንደሩ ኤምኢኤች 01 ወይም ኢኤኤች 01 ነው። በኢንተርኔት ዲደብሊው አምሃሪክ በተባለው አፕሊኬሽን ላይ እንገኛለን። አድማጮች ከዶቼ ቬለ ከተታው ስርጭት ስቱዲዮ ለዓለም ዜናው ሸዋ የለገሰ ልታስተምጠን ተዘጋጅታለች። የምሽቱን ስርጭታችንን በማስተናበር እስከ ዝግጅታችን መጨረሻ አብሬያችሁ የምዘልቀው ደግሞ እኔ አሴት ታደሰ ነኝ። ከዓለም ዜና ቀጥሎ በሚቀርበው የዜና መጽሔት ዝግጅታችን በአማራ ክልል በተለያዩ ዞኖች እንደ አዲስ ያገረሸው ጦርነትና የኑሮ ውድነት፣ በትግራይ ክልል የፌደራል አመራሮች አቀባበልና አሁንም የሚታዩ ስጋቶች፣ ስለ ትግራይ ክልል ቀጣይ ሁኔታ በባለስልጣናት የተሰጡ አስተያየቶች፣ እንዲሁም በኢትዮጵያ አፋር ክልል የተካሄደው የኤርትራ ተቃዋሚ ድርጅት ጉባኤ የተሰኙ ርዕሶች የሚዳሰሱበት ዘገቦች ይደመጡበታል። ሳምንታዊው ማህደረ ዜናና ሳምንታዊው የስፖርት ዝግጅታችንም ተጠናክረዋል። ማህደረ ዜና ዛሬ ኢትዮጵያ ውስጥ የሚደረገው ጦርነትና የአዲስ አበባና የአስመራ ፍጥጫ ከሚል ትንታኔ ጋር ይጠብቀናል። አድማጮች አብራችሁ እንድትቆዩ በመጋበዝ አሁን መስመሩን ቀዳሚ ለሆነው ለምሽቱ ያለም ዜና ልልቀቅ። ሸዋ እየለገሰ መስመር ላይ ናት። መልካም ቆይታ።
1: የዲደብሊው ዜና
2: እንደምናመሻችሁ። በመጀመሪያም ዋና ዋና ዜናዎቹ፣ የኢትዮጵያ ፌደራል ኃይሎችና ተባባሪዎቻቸው አድዋ ከተማ መግባታቸውን ነዋሪዎች አመለከቱ። ከጅቡቲ ወደ የመን ለመጓዝ አልማ አደጋ ባጋጠማት ጀልባ የሞቱ ሰዎች ቁጥር 139 መድረሱን የዓለም የስደተኞች ድርጅት IOM አመለከተ። እስካሁን 85ቱ የደረሱበት አልታወቀም። በሱዳን ግብጽ ድንበር አቅራቢያ በአየር ጥቃት 72 ሰዎች መገደላቸው ተነገረ። የጦር ኃይል አዛዡ አብደል ፈታህ አልቡርሃን ጥቃቱ ምርመራ እንዲደረግበት ትዕዛዝ ሰጥተዋል። የተባበሩ መንግስታት የስደተኞች ከፍተኛ ኮሚሽን UNHCR ከፍተኛ የበጀት እጥረት እንደገጠመው አስታወቀ። ዜናው በዝርዝር። የኢትዮጵያ ፌደራል ኃይሎችና ተባባሪዎቻቸው አድዋ ከተማ መግባታቸውን ነዋሪዎች አመለከቱ። አጃንስ ፍራንስ ፕሬስ ነዋሪዎቹን ጠቅሶ እንደዘገበው ከኤርትራ ድንበር 40 ኪሎ ሜትር ርቀት ላይ በመትገኘው አድዋ የነበሩት አማጽያን ከተማዋን ለቀው ወጥተዋል። አፈወርቅ የተባለ የአድዋ ነዋሪ በከተማዋ የሚገኙ ሱቆች በሙሉ መዘጋታቸውን፣ ትናንት ምሽት አድዋ ሆስፒታልን ጨምሮ የመንግስት ተቋማት መዘረፋቸውን ለዜናው ታሩ ገልጿል። እንደ ነዋሪው የህወሓት ኃይሎች ቅዳሜ ዕለት ከተማዋን ለቀዋል። ስሙ እንዳይገለጽ የጠየቀ ሌላው የከተማዋ ነዋሪም እንዲሁ የህወሓት ኃይሎችን መውጣት አረጋግጧል። መንገዶች ጭር ማለታቸውንና ህዝቡ የዝርፊያ ስጋት እንዳደረበትም ተናግሯል። የፌዴራል መንግስት ኃይሎች በትግራይ ክልል ከአማጺዎች ጋር የተከሰተውን ግጭት ተከትሎ መቀለ ከተማን መልሰው ከተቆጣጠሩ በኋላ የጠቅላይ ሚኒስትሩ አማካሪ የሆኑት የቀድሞ የትግራይ ክልል ጊዜያዊ አስተዳደር መሪ ጌታቸው ረዳ በክልሉ ውስጥ የሚታይ ለውጥ እንደሚኖር ቃል መግባታቸውን ዘገባው አክሎ ገልጿል። ከጅቡቲ ወደ የመን ለመጓዝ አልማ አደጋ ባጋጠማት ጀልባ የሞቱ ሰዎች ቁጥር 139 መድረሱን የዓለም የስደተኞች ድርጅት IOM አመለከተ። እንደ ድርጅቱ እስካሁን 85ቱ የደረሱበት አልታወቀም። ጀልባዋ ከመነሻዋ 305 ሰዎችን ጭና እንደነበርና አብዛኛዎቹ ተሳፋሪዎች ኢትዮጵያውያን እንደሆኑ IOM ገልጿል። በጅቡቲ የድርጅቱ ኃላፊ አሌክሳንድራ ኮይሳክ ፍለጋው ቀጥሏል፣ የሟቾችም ቁጥር ሊጨምር ይችላል ብለዋል።
3: ወደ የመን ለመሄድ በርካታ ስደተኞችን ጭና የተነሳችው ጀልባ በአቦክ የባህር ዳርቻ ጉየርና ጎዶሬ አቅራቢያ ነው ተገልብጣ የሰጠመችው። ወንዶች፣ ሴቶችና ህጻናት ተሳፍረውባታል። ከመነሻው ያገኘነው የሟቾች ቁጥር በጣም ከፍተኛ ነው። ፍለጋው ቀጥሏል፣ ቁጥሩም የበለጠ ሊጨምር ይችላል።
2: ኃላፊዋ ለዜና አውታሩ እንደገለጹት ከአደጋው ከተረፉት የተገኘው መረጃ ከ300 በላይ ተሳፋሪ የተጫነባት ጀልባ ወዲያው ወደ ኋላዋ መስመጥ መጀመሯን ያመለክታል። ከአደጋው የተረፉት 82 ሰዎች ሲሆን 82 ሰዎች ሲሆኑ ሁሉም ኢትዮጵያውያን መሆናቸው ተገልጿል። ኮይዛክ አሳዛኙ አጋጣሚ በተለይ በየመን በኩል ወደ ባህረ ሰላጤው ሀገራት ለመጓዝ ያለሙ ተሰዳጆች በየጊዜው የሚያጋጥማቸውን አደጋ የሚያስታውስ እንደሆነ ተናግሯል። በአሁን ወቅት ድህነት፣ የደህንነት ስጋትና እየተባባሰ የሄደው የአየር ንብረት ለውጥ ብዙዎች አካባቢያቸውን ለቀው እንዲሰደዱ ያስገደደ እንደሆነም አመልክተዋል። በሱዳን ግብጽ ድንበር አቅራቢያ በአየር ጥቃት 72 ሰዎች መገደላቸው ተነገረ። የሱዳን የጦር ኃይል አዛዥ አብዱል ፈታህ አልቡርሃን ጥቃቱ እንዲመረመር ትዕዛዝ ሰጥተዋል። ጥቃቱ ከሁለት ቀናት በፊት የደረሰው በወርቅ ማዕድን ማውጫ ስፍራ መሆኑን የተነገረው ያደጋ ጊዜ ጠበቆች የተሰኘ የመብት ተሟጋች ቡድን 72 ሰዎች ለተገደሉበት በተራራማ ጃባል አልሃቃይዳት አካባቢ ቅዳሜ ለት ለደረሰው ያየር ጥቃት ግብጽን ተጠያቂ አድርጓል። አጃንስ ፍራንስ ፕረስ ክሱን በገለልተኛው ገን ማጣራት አለመቻሉን ከግብጽ ባለ ስልጣናትም የተሰጠ አስተያየት እንደሌለ አስታውቋል። አልቡርሃን የሚመሩት የሽግግር ሏላዊ ምክር ቤት ባወጣው መግለጫ አቃቢያነ ህግ የፍትህ ባለ ስልጣናትና የደህንነት ሰዎች የተካተቱበት ኮሚቴ ጉዳዩን ለማጣራት መሰየሙን ዛሬ አስታውቋል። ግብጽ ከፈጥኖ ደራሽ ኃይሎች ጋር በሚያደርገው ውጊያ ያልቡርሃን ወገን ደጋፊ ናት። እንዲያም ሆኖ ሱዳንና ግብጽ በሚጎራበቱበት በተጠቀሰው አካባቢ ይወዛገባሉ። ሁለቱም ሀገራት በተፈጥሮ ሀብት የበለጸገ ነው የሚባለው የሃሊያብ 3 ማዕዘን አካባቢ የግዛት ያካል ነው ባይ ናቸው። ይበንዲ እንዳለም በዛሬው ለት አንድ ታጣቂ ሁለት የግብጽ ዜጎችን ገድሎ አንደኛው ማቁሰሉን የሱዳን ባለስልጣን አንድ የሱዳን የጸጥታ ባለስልጣን ለዜና አውታሩ ገልጿል። ባለስልጣኑ ታጣቂው በሶስት የግብጽ ዜጎች ላይ ተኩስ መክፈቱን ነው የተናገሩት። የምታደምጡት የዶች በለ ዲደብሊውን ዜና ነው። የተባበሩ መንግስታት የስደተኞች ከፍተኛ ኮሚሽን UNHCR ከፍተኛ የበጀት እጥረት እንደገጠመው አስታወቀ። ድርጅቱ በገጠመው የገንዘብ እጥረት ምክንያት በመላው ዓለም የሚሰራቸውን ሰብአዊ አገልግሎቶችን ለመቀነስ እንደሚገደድ አመልክቷል። ሁኔታውን አሳዛኝ ያለው ድርጅቱ ከለጋሾች የሚያገኘው የገንዘብ ድጋፍ እጅግ መቀነሱንም በዛሬው ዕለት አስታውቋል። ዩናይትድ ስቴትስን ጨምሮ ከለጋሽ ሀገራት የሚገኘው የገንዘብ ድጋፍ በቀጣይ ዓመት የኮሚሽኑን በጀት በከፍተኛ መጠን እንደሚቀንሰው የዩኤንኤችሲአር ከፍተኛ ኮሚሽነር ባርሃም ሳሊህ ዛሬ ጄኔቫ ላይ በሰጡት መግለጫ ዘርዝረዋል።
4: We're asking more of the refugee response at precisely the moment when fewer resources
3: በተለይ በዚህ እጅግ አነስተኛ ሀብት ባለበት ወቅት ለስደተኞች የምንሰጠው ምላሽ መቀጠል እንድንችል ነው። ለዚሁ ምላሽ የበለጠ ጥረትና ውጤት የምንጠይቀው ከጥቅምት 9/2026 ጀምሮ ያለን ገንዘብ 3 ቢሊዮን ዶላር ነው። ለ2026 ከሚያስፈልገን 8.5 ቢሊዮን ዶላር 35% ብቻ ነው ማለት ነው። አሁን ባለው ይዞታ ለ2027 የሚኖረን በግምት 2.6 ቢሊዮን ዶላር ብቻ መሆኑን ያሳያል።
4: Our current forecast for 2027 stands at approximately $2.68 billion.
2: በዚህ ምክንያት ድርጅቱ በታሪኩ ከፍተኛ የተባለ የመዋቅር ማሻሻያ ለማድረግ መገደዱ ተገልጿል። ሳሊህ እንደተናገሩትም ድርጅቱ ከሁለት አመት በፊት 20,000 የነበሩ ሰራተኞችን ከ12,000 በታች አወርዷል። የሰራተኛ ቅነሳውም በዋና መስሪያ ቤቱና በመላው ዓለም ባሉ ቢሮዎቹ እንደሚሆንም ሳሊህ ገልጸዋል። ኢትዮጵያ ውስጥ ከደቡብ ሱዳንና ኤርትራ ለተሰደዱ በሺዎች የሚቆጠሩ ጥገኝነት ፈላጊዎች ምዝገባም ለጊዜው መቋረጡን ተናግረዋል። በማዕከላዊና በሰሜን ምዕራብ ናይጄሪያ ውስጥ በታጣቂዎች በተፈጸሙ ጥቃቶች 24 ሰዎች መገደላቸውን ማኞች ተናገሩ። ባሳለፍነው ሳምንት መጨረሻ በተፈጸመው ጥቃት 8 ወታደሮችና የፖሊስ ባልደረባ መገደላቸው ተገልጿል። ትናንት እሁድ ዛንፋራ ግዛት ውስጥ ታጣቂዎቹ ባጀብ ይጓዙ በነበሩ ነጋዴዎች ላይ በከፈቱት ጥቃት 13 ሰዎች መገደላቸውን 3 ያካባቢው ኗሪዎች ላጃንስ ፍራንስ ፕረስ ተናግረዋል። ጥቃት አድራሾቹ ተሽከርካሪዎችንና የንግድ ሸቀጦችን ዘርፈው አጅበው የነበሩ 3 መኪኖችን በሳት ማጋየታቸውም ተገልጿል። ከቅርብ ጊዜ ወዲህ በተጠቀሱት የናይጄሪያ አካባቢዎች በህብረተሰቡ ላይ የሚፈጸሙ ጥቃቶች እየጨመሩ መምጣታቸውን ዘገባው አመልክቷል። ለችግሩም የውንብድና ድርጊቶች ሰዎችና እንስሳትን እያገቱ ገንዘብ መቀበልና የጂሃዲስት ቡድኖች እንቅስቃሴ ምክንያት መሆኑ ነው የተገለጸው። ይህ ዶቼ ቬለ ነው። ከዶችቨለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ። የኢትዮጵያ ፌዴራል ኃይሎችና ተባባሪዎቻቸው አድዋ ከተማ መግባታቸውን ኗሪዎች አመለከቱ። ከጅቡቲ ወደ የመን ለመጓዝ አልማ አደጋ ባጋጠማት ጀልባ የሞቱት ሰዎች ቁጥር 139 መድረሱን የዓለም የስደተኞች ድርጅት IOM አመለከተ። እስካሁን 85ቱ የደረሱበት አልታወቀም። በሱዳን ግብጽ ድንበር አቅራቢያ በአየር ጥቃት 72 ሰዎች መገደላቸው ተነገረ። የጦር ኃይል አዛዡ አብደል ፈታህ አልቡርሃን ጥቃቱ ምርመራ እንዲደረግበት ትዕዛዝ ሰጥተዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን UNHCR ከፍተኛ የበጀት እጥረት እንደገጠመው አስታወቀ። አገልግሎቱና የሰራተኞች ቁጥር ለመቀነስ መገደዱ ተገልጿል። ዜናው አበቃ።
5: ለምሽቱ የዓለም ዜናን የምሽቱን የዓለም ዜናን ያሰማችንን ሸዋዬ ለገሰና መሰግናለሁ። በመከታተል ላይ ያላችሁት ዶቸቨለ DW ነው።
1: የዜና መጽሔት
5: በአማራ ክልል በተለያዩ ዞኖች እንደ አዲስ ባገረሸው ጦርነት ምክንያት የእንቅስቃሴ መስተጓጎል በመፈጠሩ ምክንያት በሸቀጦችና በግብርና ምርቶች ላይ ከፍተኛ የዋጋ ጭማሪ መከሰቱን ነዋሪዎችና ነጋዴዎች አስተውቀዋል። ኢሳያስ ገላው ከአካባቢው ነዋሪዎችን አነጋግሮ ተከታዩን ዘገባ ልኮልናል።
6: በአማራ ክልል በመንግስትና በፋኖ ኃይሎች መካከል ባለፉት 3 አመታት እየተካሄደ የሚገኘው ጦርነት ባለፉት 14 ቀናት እንደ አዲስ አገርሽቶ በሰሜን ወሎ፣ ደቡብ ወሎና ሰሜን ሸዋ ጦርነቱ በተለያዩ ቦታዎች ቀጥሏል። ይህም በማህበረሰቡ የዕለት ተዕለት እንቅስቃሴና የኑሮ ሁኔታ ላይ ከፍተኛ ጫና በማሳደር ለኑሮ ውድነት እንደዳረጋቸው በክልሉ የተለያየ አካባቢዎች የሚኖሩ ነዋሪዎች ይናገራሉ። በደቡብ ወሎ ዞን መካነ ሰላም ከተማ ነዋሪ የሆኑ አስተያየት ሰጪም ከሰሞኑ በነበረው ጦርነት ጋር ተያይዞ ላለፉት 2 ሳምንታት የዋጋ ጭማሬ በሸቀጦች ላይ መኖሩን ይገልጻሉ።
7: ባጃጅ እየነዱ ያሽከረከሩ ቤተሰብ የሚመሩ ሰዎች አሉ። ኦልሬዲ አሁን ከሁለት ሳምንት በላይ የሆነው መሰለኝ እንደ ባለሰፈት ከቆመ። አሁን እነሱም በጣም ትልቅ ችግር አለ። የዕለት ኪሳቸውን የሚያገኙት ከዛችው ቀን ሰርተው ነው። በሁለተኛ ደረጃ ቅዳሜ ዕለት ምንም ገበያ አልተፈቀደም፣ ተበትኖ ነው የዋለው። እዚህ በየዕለቱ ቁጭ ብለው ቸርችለው ሽንኩርቷን ምኗን ብለው የሚኖሩ ሰዎች አሉ። ውስጡ ራሱ ገበያው ብሉ መታቀቡ ብዙ ተጽዕኖ አለሁ። ይሄ ሸቀጥ እቃ እንትኖች ከዘይት ጀምሮ ከስኳር ከሩዝ መኮረኒ ጨምሮ አሁን ጭማሪ ናቸው።
6: ሌላው አስተያየታቸውን ለዶቼ ቬለ የሰጡ የሰሜን ወሎ ላሊበላ ከተማ ነዋሪም በሸቀጦች ላይ በከተማዋ ያልተገባ የዋጋ ጭማሬ መኖሩን ገልጸው የአካባቢው አርሶ አደሮች በሚያመርቱት ምርት ላይ ግን የጎላ ጭማሬ እንደሌለ ይናገራሉ።
8: ዙሮ ዙሮ አሁን ያለው የሸቀጥ ሁኔታ በከተማይቱ ስታንዳርድ በጣም እጅግ የናረና የተወደደ ነው። እንደ አካባቢያችን በነበረው ገበያ ላይ በተለይ የሱቅ እቃዎች እንደ ዘይት፣ ሳሙና፣ ይሄ እንደ ምስር የተለያዩ ነገሮች፣ መኮረኒ፣ ፓስታ፣ እነዚህ ከነበረው ሂሳብ ላይ ጨምረዋል። በነበረበት ያለው ገበሬው እያመረተ የሚያመጣው ብቻ ነው።
6: በምዕራብ ጎጃም ፈረስ ቤት ከተማና አካባቢው የነበረው የተራዘመ ጦርነት ለከፋ ኢኮኖሚያዊ ቀውስ እንደዳረጋቸው የሚናገሩት የከተማዋ ነዋሪ በግብርና ምርቶችም ሆነ በሸቀጦች ላይ ጭማሪው የጎላ ነው ብለዋል።
9: አካባቢው የተለየ ችግር ላይ በመቆየት ሁለተኛ ደግሞ ጭስ ወረዳ በመሆኑ መንገዱ አስቸጋሪ በመሆኑ እነዚህ ተጨማምሮ በወረዳው ላይ የኑሮ ውድነት ከፍተኛ ሆኖ ነው ያሳለፍነው። እስካሁን ድረስ ያለንበት ሁኔታ እንደዛ ነው። ከባድ ነው፣ ውድ ነው ሁሉም ነገር። ይህ አርሶ አደሩ የሚያመርተውም ውድ ነው። ሸቀጦች ከዛም በስንት ጣጣ ነው የሚመጡ እነሱም ዋጋ በጣም ጨምረው ነው የሚመጡ።
6: በሰሜን ሸዋ መሐል ሜዳ ከተማም አርሶ አደሩ የግብርና ምርቱን ወደ ሌሎች ቦታዎች ወስዶ መሸጥ ባለመቻሉ በከፍተኛ የዋጋ ቅናሽ እየሸጠ መሆኑን ስማቸውን ለደህንነታቸው ሲሉ መግለጽ ያልፈለጉ የከተማው ኗሪ ይናገራሉ።
10: በተለይ አርሶ አደር ምርቶች ያው ቅቤ ምናምን ረክሷል ነው። ምክንያቱም ነጋዴ ወደ ከወደ ስለሚያንቀሳቀስ ከ1200-1300 የነበረው እስከ 700-800 ድረስ 600 ድረስ እየተሸጠ ነው። የአርሶ አደር ምርት የሸቀጣሸቀጥ ደግሞ እዛው ልክ የተወሰነ።
6: በደሴ ከተማ የዋጋ ጭማሬ በፋብሪካና በግብርና ምርቶች ላይ መኖሩን የገለጹት አንድ ነጋዴም ጭማሪው ከትራንስፖርት ጋር የተያዘ ነው ይላሉ።
7: በመንገድ አካባቢ ላይ ከፍተኛ ብሪክ ይጠይቃል። ሰባም በዚህም በዛኛው በስበር ማለት ነው። በመንግስትም አካል ከሌላኛውም አካል ከፍተኛ ፍራንክ እንደሚጠየቁ ነው የሚነግሩ። ህጋዊ ነገር ጭ ነው እንኳን አውርድ ስለሚባሉ አውርድ ያን ሁሉ ነገር ላለማድረግ ብር እየሰጡ የሚያዝበት ነገሮች አሉ። ይህን ከማድረግ አንጻር የኮቴ የሚባል የሚከፍሉበት በየ ቦታው ስላለ አንድ እሱ ነው። ሁለተኛ ደግሞ ነዳጅ ምክንያቱም የሚያደርጉበት ነገሮች አሉ።
6: የደሴ ከተማ ንግድ መምሪያ ግን ማህበረሰቡ ላይ አግባብ ያልሆነ የዋጋ ጭማሪ አድርገዋል ባላቸው ነጋዴዎች ላይ እርምጃ እየወሰደ መሆኑን የመምሪያው ኃላፊ አቶ ዮናስ እንዳለ ይገልጻሉ።
11: የገበያ ሁኔታው ያለው ከጸጥታ ሁኔታ ጋር ከመንገድ በቂ ምርትና በፈለግከው መንገድ ማግኘት ከባድ ነው። እሱ እንዳለ ሆኖ ግን በተለይ የግብርና ምርት ላይ ያለው ዋጋ ጭማሪ በጣም ከፍ ስላለ እሱን ደግሞ ከመነሻው ያለውን ዋጋ አጥንተን እና እነሱ የሚሸጡበትን አስተያየትን ከሚገባው በላይ ስለሆነ ጨምረው ሲሸጡ ያገኘ ናቸው የማስተካከያ እርምጃ እንዲወስዱ ነግረናል። ባለማስተካከላቸው
6: በዚህ ዜና ዙሪያም የአማራ ክልል ንግድ ቢሮ የስራ ኃላፊዎች ምላሽ እንዲሰጡበት ስልክ በመደወልና መልእክት በመላክ ያደረግነው ጥረት ለጊዜው አልተሳካም። ለዶይቼ ቬለ ዘገባ ኢሳያስ ገላው ከደሴ።
0: በሰሜን ኢትዮጵያ ዳግም ያገረሸውን ጦርነት ተከትሎ በትግራይ ክልል ከሚገኙ ከተሞች በፌዴራል የጸጥታ ኃይሎች ስር በገቡ ከተሞች ለኢትዮጵያ ፌዴራል መንግስት አመራሮች አቀባበል ተደርጓል። በአመራሮቹ አቀባበል ወቅት በርካታ የማህበረሰብ አካላት ደስታቸውን ቢገልጹም ቢያሳዩም ስጋቶችም ግን እስካሁን ሙሉ በሙሉ አለመወገዳቸውን እየተናገሩ ነው። የአዲስ አበባው የዶይቼ ቬለ ወኪል ስዩም ጌቱ ተከታዩን ዘገባ ልኮልናል።
12: ባለፉት 3 ሳምንታት ግድም በሰሜን ኢትዮጵያ ትግራይ ክልል ግጭቶች ካገረሹ በኋላ በግጭቱ የሚከሰተው የሰብአዊ ቀውስ በእጅጉ አስግቶ ቆይቷል። ነገ ማክሰኞ 3 ሳምንታትን በሚደፍነው ግጭቱ የክልሉ መዲና መቀሌን ጨምረው የደቡባዊና ምስራቃዊ የክልሉ ዞኖች በርካታ ከተሞች በኢትዮጵያ ፌደራል ኃይሎች ስር መግባቱ በተሰማ በቀናት ውስጥ ትናንት እሁድ የቀድሞ የትግራይ ክልል ጊዜያዊ አስተዳደርና የአሁኑ የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳና ሌሎች የፌደራል ከፍተኛ ባለስልጣናት የተካተቱበት ልዑክ በመቀሌ አዲግራት እና አካባቢው ላይ በሚገኙ ከተሞች ጉብኝት አድርገዋል። የአካባቢዎቹ ነዋሪዎችም ለዶይቼ ቬለ በሰጡት አስተያየቶቻቸው በትናንቱ የአመራሮቹ አቀባበል ላይ ወጥቶ የታደሙ የአካባቢዎቹ ወጣቶችና ነዋሪዎች ፍላጎታቸውን ያንጸባረቁት ያለማንም አነሳሽነት ነው።
13: አቀባበል ደማቅ ነበር። ይህ ማድግራትም በጣም ደማቅ አቀባበል ነበር። እዚህ መቀሌ ኤርፖርት ወጣቶች ቲሸርት ምናምን አሰርተው አቀባበል አድርገዋለችዋል። ነው ማድግራትም የበለጠ ደማቅ አቀባበል ነበር። አብርሃም በላይ ምዛፈውን ስላድርገ ከዚህ በፊት ሜለህዋት አመራሮች ያናተን ተቀባይነት አልነበር በአድግራትና በጣም ደስተኞች ነው በሩ ለውጡ ለማየት።
12: ባለፈው ሳምንት የኤርትራ ሰራዊት በስፋት ታይቶበታል በተባለባት ከትግራይ ምስራቃዊ ዞን ዋና ከተማ አድግራት አስተያየታቸውን የሰጡን ነዋሪ በፊ ናቸው።
14: አድግራት ከተማ የተለየ አካባቢ ነበር እንዳያችሁት። ማለት ወጣቱ ሰዋት አስገደት እንዳልወጣ ነው የሚታዘብኩት። ለውጡ ፈላጊ ነው የተለያዩ መፈክሮችም ነበሩ። በአድግራት በዕዳጋ ሐሙስ ዙሪያ በለውጡ ፈላጊ ወጣቶች ላይ የተለያዩ መፈክሮች ነበሩ። ድንበራችን ቀይ ባህር ነው፣ እኛ ሰላም ፈላጊ ነን፣ እንዲሁም ላላዊ የትግራይ ግዛት ይከበር፣ የትግራይ ህዝብ ሰላም ፈላጊና ሰላም ወዳድ ነው የሚሉ የመሳሰሉትን መፈክሮችን ይዘው ወጥተዋል። ደግሞ ሻዕቢያ አሁን ላይ ዝለምከዳ ወረዳ በከፊል ለቀዋል፣ ነፋሲ ለቀዋል፣ እርሰበር አካባቢ ነበር ለቀዋል፣ ድንበር አካባቢ እየሄደ ነው። አሁን ላይ አዲስ ተስፋ በሚባል ቀበሌ በዝለምከዳ ወረዳ ላይ አደገና ንግራት ተጎዛ በሚባሉ አካባቢዎች አለ። አሁን እዛ ደርሰዋል። ወደ ኢሮብ መንገድ ጥበያ በሚባል ቀበሌ ማለ ለምሳሌ እጭማ በዝለምከዳ ወረዳ እጭማረ በሚባል ቦታ ቄስ ሀብቶም ሀዱሽና አቶ ፍንፈ ገብረ አርጋዊ የተባሉ ግለሰቦችን በሻዕቢያ ሰራዊት ተወስዷል። ስልክ ወደ አዲስ
12: አስተያየት ሰጪ የመቀሌ ከተማ ነዋሪ እንደሚሉት ትናንት ከአዲስ አበባ ወደ ትግራይ ክልል ያቀኑ የፌዴራል መንግስት አመራሮችና የትግራይ ሰላም ኃይል ወታደራዊ አዛዦች በተለይም ከአዲግራት ነዋሪዎች ጋር ውይይት አድርገዋል። በፌደራል የጸጥታ ኃይሎች ስር በገቡ ከተሞች ግዛዊ መስተዳደርን የማዋቀር ስራ ስለመጀመሩም በአስተያየታቸው የገለጹት አስተያየት ሰጪዋ በተለይም በመቀሌ ከተማ የጸጥታ ስጋቱ እንደቀጠለ መሆኑን በመግለጽ የፖሊስ አባላትን የማደራጀት ስራ መታየት መጀመሩን ግን ገልጸዋል።
13: የፖሊስ አመራሮች ተመርጧል። ከትላንትና በስቲያ ግን ያው የጸጥታ ስጋት እዚህም አለ፣ መቀሌም አለ። በጣም ተባብሷል። የሚሞተው እየበዛ ነው። እስረኞች ስለተፈቱ ማምሸት አትችልም። ማለት ጩቤ ይዘው ነው የሚዞሩት። ከዚህ በፊትም እንደምታውቀው የጸጥታ ብዙም የደፈረሰ ነበረና አሁን ብሶቦታል። ያው ሰው እየሞተ ነው። በቃ አሁን እኔ ራሱ የሆነ ዘመድ አለ ዛሬ የተነገረኝ እዚህ በጭቡ ወቅቶት የሞተ ሰው አለ። የጸጥታ ስጋት እዚህ በጣም ተባብሷል መቀሌ ላይ።
12: ሌላው አስተያየት ሰጪ መቀሌ ከተማ ነዋሪ እንዳሉትም
15: ሰው በቃ ጭንቆታ ስራ መስራት ሰርቶ ምን ሆኑ የሚፈልጉ የሰው ከሌንጣ ከሌንጣ ሁን ሳይሆን ጦርነት ለስለቸው ነበር። መከላከያም በስነ ስርዓት በጣም ተጠልፎ ነው የገባ ወደ ትግራይ። ከአሁን በኋላ ግፍ ምንም እንዳይፈጠው እሱ እንዳይገድሉ ያ ነገር ወደ ጥላቻ እንዳይገባ ነው እንጂ እንደማየው ወደ በረሃ ሄዶ
12: የክልሉ ነዋሪዎች በተለይም ደግሞ ወደ ኤርትራ ድንበር የሚጠጉ እንደ አዲግራት ባሉ ከተሞች ከተስፋ ባሻገር ያለውም ስጋት ከፍተኛ ነው የሚሉት አስተያየት ሰጪ የክልሉ ነዋሪዎች የቀጠለው ግጭት ወደፊትም ጉዳት እንዳያደርስ እንደሚሰጉ ገልጸዋል።
14: ጦርነት ተመልሶ ዳግም እንዳይመጣ በጣም ስጋት ውስጥ ያለው ህዝብ ስፔሻሊ ወደ ኢሮብ ግድምከዳ ዛላንበሳ አካባቢ ያለው ጦርነት በደንብ ያውቀዋል። ሰለባ ሆኖ ለብዙ አመታት ኖረዋልና
13: ጦርነት እንደዚህ የሚገፋ ምናምን ከሆነ ያው ስጋት አለን እያሉ አብዛኞች የአዲግራት ነዋሪዎች በስጋትና በደስታ መካከል ነው ያለ ነው። ስፔሻል እኛ ቅርብ ስለሆነን ወደ ድንበሩ
15: አሁን እኔ የሚሰማቸው ትላልቅ ሰዎች የሚያወሩት ከኤርትራ ጋር ጦርነት የሚቀጥል ከሆነ አሁንም ትግራይ የጦር ሜዳ ልትሆን ነው ወይ ስጋት አለ። ዘሎ የገቡ ወደቤት ወልቃም ጥሩ ምናምን አለ እስካሁን።
12: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
0: አድማጮች በመከታተል ላይ ያላችሁት ከዶይቼ ቬለ የሚሰራጨውን የምሽቱን የዜና መጽሔት ነው። ስለ ትግራይ ክልል ቀጣይ ሁኔታ በባለስልጣናት የተሰጡ አስተያየቶች ይላል ቀጣዩ ዘገባችን። በትግራይ ክልል ምርጫ እስኪደረግ ድረስ ክልሉ የፌዴራል መንግስት በሚያቋቁመው የእዝ ማዕከል ወይም ኮማንድ ፖስት እንደሚመራ አቶ ጌታቸው ረዳ ተናግረዋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪቃ ጉዳዮች አማካሪ ጌታቸው ረዳ ይህንን ያሉት የህወሓት አመራሮች ከመቀሌ ከተማ መውጣታቸውንና መከላከያ ሰራዊት የትግራይ ከተሞችን መቆጣጠር መጀመሩን ተከትሎ ነው። አካባቢው የግጭት ቀጠና በመሆኑ እንደቀደመው ጊዜያዊ አስተዳደር ለማቋቋም ይታደጋል ያሉ አንድ የደህንነት ጉዳዮች ተንታኝ የፌዴራል መንግስት ቀጥታ ገብቶ ክልሉን የማረጋጋቱ ሀሳብ ምክንያታዊ ነው ብለዋል። ዶይቼ ቬለ ያነጋገራቸው አንድ የህግ ባለሙያ በበኩላቸው የፌዴራል መንግስት በሶስት ምክንያቶች በክልሎች ጣልቃ ገብቶ ስርዓት ሊያስከብር ይችላል ብለዋል። የአዲስ አበባ ወኪላችን ሰለሞን ሙጬ ዘገባ አለው።
16: የኢትዮጵያ መንግስትና ህወሓት የተፈራረሙትን የፕሪቶሪያው ዘላቂ ግጭት የማቆም ስምምነት ተከትሎ የተቋቋመው የትግራይ ክልል ጊዜያዊ አስተዳደር ከስድስት ወራት በፊት በህወሓት ፈርሶ የቀድሞው የክልሉ ምክር ቤት ወደ ስራ መመለሱን ተከትሎ ሁለቱ አካላት ከሶስት ሳምንታት በፊት ጦርነት ውስጥ ገብተዋል። ጦርነቱን ተከትሎ ደግሞ የክልሉ ርዕሰ ከተማ መቀሌን ጨምሮ ሌሎች ከተሞች በመከላከያ ሰራዊት ቁጥጥር ስር ሆነዋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪቃ ጉዳዮች አማካሪና የክልሉ የቀድሞ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ምርጫ እስኪደረግ ድረስ ትግራይ ክልል በፌዴራል መንግስቱ የእዝ ማዕከል ወይም ኮማንድ ፖስት ስር እንደሚቆይ ሰሞኑን ተናግረዋል። በተመሳሳይ የትግራይ ክልል ጊዜያዊ አስተዳደር ዋና ስራ አስፈጻሚ ሆነው ከዚህ በፊት ያገለገሉት አሁን የኢትዮጵያ ኒውክሌር ኃይል ኮሚሽነር ሆነው የተሾሙት አብርሃም በላይ ከቀናት በፊት ጥቆማ ሰጥተው ነበር።
17: ራስን በራሴ ማስተዳደሩ የቀበሌም የወረዳም የምናምን የማደራጀቱ ስራ በፌዴራል መንግስት ኃላፊነት ህዝቡ የሚያደራጅበት ሁኔታ ይፈጠራል። ቶሎ ተረጋግቶ የሽግግር ሂደት ኖሮት በፍጥነት ደግሞ ክልላዊ ምርጫ በትግራይ ውስጥ የሚደረግበት ሁኔታ በወራት ውስጥ እንዲሆን የሚያስችል ሁኔታ ለመፍጠር እየሰራ ነው ያለው ማለት ነው።
16: በኢትዮጵያ በክልሎች የትጥቅ ግጭቶችና ጦርነቶች ሲከሰቱ ያንን ለማስቆም የሀገር መከላከያ ሰራዊት ጣልቃ እንዲገባ በመንግስት ሲወሰን፣ ቀውስ የተነሳባቸው አካባቢዎች በጋራ ኮማንድ ፖስት እንዲተዳደሩ ይደረጋል። የሰላምና ደህንነት ጉዳዮች ተመራማሪው ዶክተር ያዕቆብ ጨቃ ለዶይቼ ቬለ እንዳሉት እንዲህ ያለው ሁኔታ ሲከሰት የፌዴራል መንግስት በክልሎች ቀጥታ ገብቶ የማረጋጋት ተግባር መስራቱ ምክንያታዊ ነው።
18: ጊዜያዊ መንግስት ነው በሚለው አካሄድ ላይ የሚሰራ አይመስለኝም። ምክንያቱም ሴክሪታይዝ ያልሆነ አካባቢ፣ ሁለተኛ የቀደመው የአሰራር የተከተለ አሰራር በስምነቱ መሰረት ሄደ ውጤታማ አልነበረም እና ኔክስት ቤስት ኦፕሽን መንግስት ቀጥታ ገብቶ ሴኪሪቲን ተቆጣጥሮ አረጋግቶ ለምርጫ ምቹ መደላድል መፍጠር የሚለው የተሻለ ነው እና ናይስ ሎጂካል ነው ብዬ አስባለሁ።
16: የፌዴራል ስርዓትን ለመጠበቅ ለመከላከል ብሎም የዜጎችን ሰላምና ደህንነት ለመጠበቅ የክልሎች ጥያቄ ሳይጠበቅ የፌዴራል መንግስት ጣልቃ ሊገባ የሚችልበት የህግ አሰራር ህጋዊ መሆኑን ደግሞ የህገ መንግስት ባለሙያው አቶ አሮን ደጎል ዛሬ ለዶቼ ቬለ አብራርተዋል።
19: በሶስት ምክንያቶች በክልል ጣልቃ ገብቶ ስርዓትን ሊያስከብር ይችላል። አንደኛው ክልሉ የራሱን ኃይል አሰማርቶ የክልሉን ሰላም ጸጥታ መደፍረስ ወይም ደግሞ የክልሉን አጠቃላይ አንሬስት ወይም ደግሞ ኬኦስ መከላከል ሳይችል ቀርቶ ወይም ደግሞ ከአቅሙ በላይ ሆኖና የፌዴራል መንግስቱን ጣልቃ ይግባልኝ ብሎ በሚጋብዝበት ወቅት የፌዴራል መንግስቱ ጣልቃ የሚገባበት ሂደት ነው። ሁለተኛው ደግሞ በክልሉ አሁንም ግሮስ የሆነ የሰብአዊ መብት ጥሰት ሲያጋጥም ክልሉ ራሱ ላይሆን ይችላል እያደረገው፣ ግን ክልሉ መቆጣጠር እየቻለ ማስቆም ሳይችል ሲቀር ያለ ክልሉ ፈቃድ ያለ ክልሉ ይሁንታ አሁንም ፌዴራል መንግስቱ ጣልቃ የሚገባበት ነው። ሌላውና ሶስተኛው በተለይ የፌዴሬሽን ምክር ቤት ደግሞ ኢንቮልቭ የሚያደርግበት ሂደት ምንድን ነው? ማንኛውም ክልል ራሱ ለህገ መንግስቱ መጣስ ለህገ መንግስታዊ ስርዓቱ አደጋ ላይ መውደቅ ራሱ ክልሉ ተጠያቂ የሚሆንበት ማንኛውም ድርጊት በክልሉ ሲፈጸም አሁንም የፌዴራል መንግስቱ ያለ ክልሉ ፈቃድና ይሁንታ በፌዴሬሽን ምክር ቤት አዛዥነት ጣልቃ የሚገባበት ስርዓት ተዘርግቷል ማለት ነው።
16: በየትኛው ሊሆን ይችላል? አቶ ጌታቸው የሰጡት ጥቆማ ሊኬድበት የሚችለው
19: ጊዜያዊ አስተዳደሩ ሰፋ ያለ ፓወር ነው ያለው፣ ያው በህግ እውቅና የተሰጠው እሱ ነው። ኮማንድ ፖስቱ ግን ምናልባት የጊዜያዊ አስተዳደሩ አንድ አካል ሆኖ ጸጥታው ላይ ሰላሙን ማስከበር ሂደት ላይ ነው ትኩረት ያደርጋል ብዬ የምገምተው እንጂ ህጉ ላይ ኮማንድ ፖስት የሚለውን ተርሚኖሎጂ አይጠቀምም። ጊዜያዊ አስተዳደር የሚል ነው የሚጠቀመው።
16: የፌዴራል መንግስት በክልሎች ጣልቃ የሚገባበት አሰራር በኢፌዴሪ ህገ መንግስት አንቀጽ 51 55 እና 62 እንዲሁም ህገ መንግስቱን ተከትሎ በወጣው አዋጅ ቁጥር 359 ወይም በ2017 አዋጅ ቁጥር 1373 ሆኖ በተሻሻለው መሰረት የሚፈጸም መሆኑን ጠቅሰዋል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
0: አራተኛው ዘገባችን ወደ አፋር ክልል ነው የሚወስድን። በኢትዮጵያ አፋር ክልል የተካሄደው የኤርትራ ተቃዋሚ ድርጅት ጉባኤ ይላል ርዕሱ። የኤርትራ ተቃዋሚ ድርጅት የሆነው የቀይ ባህር አፋር ዲሞክራሲያዊ ድርጅት በዛሬው ዕለት በኢትዮጵያ አፋር ክልል ሰመራ ከተማ ህዝባዊ ጉባኤ ማካሄዱን አስታውቋል። ጥቅምት 2 ቀን ማለትም ዛሬ በሰመራ ተካሄዶ የዋለው ጉባኤ ዋና ዓላማ የተለዋወጠ በመጣው ቀይ ባህር ቀጠና ህዝቡን በተለይም ወጣቱን ለትግል ለማነሳሳት ያለመ ነው ተብሏል። ስዩም ጌቱ ተጨማሪ ዘገባ አለው።
20: የቀይ ባህር አፋር ዲሞክራሲያዊ ድርጅት እጅግ አደገኛ በሆነ ታሪካዊ ምዕራፍ ባለው በአሁኑ ወቅት አፋር ክልል ሰመራ ከተማ ላይ ዛሬ ባካሄደው ህዝባዊ ጉባኤ አምባገነን ያለውን የኤርትራን መንግስት በሚታገልበት ወቅት ህዝቡን በአፍሪካ ቀንድና በቀይ ባህር ቀጠና ውስጥ እየተባባሰ ያለው ውጥረትና ጦርነት ህልውናውን መብቱንና የወደፊት እድሉን የሚፈታተኑ ስጋቶች እንደገጠሙት ገልጿል። ተቃዋሚ ድርጅቱ የኤርትራን መንግስት አጠቃላይ የኤርትራ ህዝብንና በግንባር ቀደምትነት ደግሞ የአፋር ህዝብን ነጻነትና ፍትህ በመንፈቅ ከሷል። የኤርትራ አፋር ህዝብ ለሶስት አስርተ ዓመታት ያህል መገለል ከጭቆናና የሰብአዊ መብት ጥሰቶች ፈትኖት ቆይተዋል ያለው የድርጅቱ የዛሬ ጉባኤው መግለጫ የህዝቡ ማንነትና ታሪካዊ ህልውናው ዋስትና በማጣት በእንግልት ቆይተዋልም ያለው በህዝቡ ላይ የደረሰው ጥሰት ገለልተኛ ምርመራና ፍትሐዊ ተጠያቂነት ይሻሉ ያለው ድርጅቱ ዛሬ ላይ በኤርትራና በኢትዮጵያ መካከል ያለው ወታደራዊ ውጥረት የቀይ ባህር አፋር ህዝብን የጦርነት ሰለባ እንደሚያደርገው ስጋቱን ገልጿልም። የቀይ ባህር ጥበቃና የህዝቦቹ መረጋጋት በአምባገነንነትና ጦርነት በመቀስቀስ ሊረጋገጥ አይችልም ያሉ ድርጅቱ የወቅቱን የኤርትራን መንግስት በጨቋኝነት በመግለጽ ኃላፊነት በተሞላበት ጠንካራ የፖለቲካ ትግል የቀይ ባህር አፋር ህዝብ ነጻነት የአፋርን አንድነት በማጠናከር እንደሚረጋገጥ አመልክቷል። የድርጅቱን ትግል የሚደግፉ የአፋር ህዝቦች ከጅቡቲና ከኢትዮጵያ ጨምሮ ከኤርትራ የተፈናቀሉ ስደተኞች የተሳተፉበት ነው የተባለው የዛሬ ጉባኤ ዋና ዓላማን በተመለከተ አስተያየታቸውን ለዶይቼ ቬለ የሰጡ የቀይ ባህር አፋር ዲሞክራሲያዊ ድርጅት ዋና ጸሐፊና የጉባኤው አስተባባሪ አብዱል ሼክ መሐመድ
21: አላማው የቀይ ባህር አፋር አሁን ባለበት ሁኔታና በአካባቢያችን ያለው ወቅታዊ ሁኔታን በተመለከተ የቀይ ባህር አፋር ህዝቡን ለማነሳሳት ነበረ። እና አምባገነኑ የኢሳያስ መንግስት 35 ዓመታት ቀይ ባህር አፋር ህዝብ ላይ ያደረገውን በደልና ጭቆና አልበቃ ብሎት አሁን እንደ አዲስ በእግር እየሄደ እስከ ራሐይቱ ድረስ መጥቷል። ይህንን በመቃወም ህዝቡን ለማነሳሳት ነበረ።
20: የዛሬው ጉባኤ ተራ ስብሰባ ሳይሆን የህዝባችን የወደፊት ዕጣ ፈንታ የሚወስን አዲስ ምዕራፍ ነው ያለው የድርጅቱ መግለጫ፣ ለነጻነትና የራስን እድል በራስ ለመወሰን ከመሬቱ ተገሎ እንዲኖር ተፈርዶበታል ያለው ህዝብ ሰላምና መረጋጋት እንዲያገኝ መሰረት እንደሚጥል አስታውቋል። ዋና ጸሐፊው ከጉባኤው ተገኘ ያሉትን ግብረ መልስ ሲገልጹም
21: ወላ ህዝቡ ሆ ብሎ ነው የተነሳው። እንታገላለን፣ ትግል ብቻ ነው የሚያወጣን፣ አሁን ስደት በቃን፣ ትግል ነው የሚያወጣን የሚለውን መፈክር ነው ሁሉም ይዞ የወጡትና ባለ 6 ነጥብ የአቋም መግለጫ አውጥተናል።
20: በአቋም መግለጫው የወጡ እነዚህ ነጥቦች አምባገነን ያለው የኤርትራ መንግስት አገዛዝ እንዲያበቃ ዲሞክራሲያዊ ስርዓት እንዲመሰረት የሚል ይገኝበታል። የአፋር አንድነትን በማጠናከር የራስን እድል በራስ የመወሰን መብትን በጋራ ትግል ማረጋገጥና ቀጠናዊ ሰላምና መረጋጋት እንዲረጋገጥ ጥሪ ማቅረብ የሚሉ ሀሳቦችም በአቋም መግለጫው ተካተዋል። የድርጅቱ የፖለቲካ ዘርፍ ኃላፊና የኤርትራ ተቃዋሚ ኃይሎች ህብረት ምክትል ሰብሳቢ ያሲን አህመድ አብደላ በፊናቸው
3: ህዝባችን ሁኔታ በተለያዩ ጊዜ ቀይ ባህር አፋር ህዝብ የራስን እድል በራስ የመወሰን መብት እንዲረጋገጥ ከማንነቱ የተፈናቀለው ከመሬቱ የተለያዩ መብቶች ተነፍጎ የሚገኝበት ሁኔታ ነው ያለው። ይህም እየተባባሰ ሄዷል። በተለይ በአሁኑ ወቅት በብዙ አካባቢዎች ህዝቡ በጣም በግፍ እየተሰደደ ነው። ሰርቫይቫል ነው የኛ ትግል። ከአስመራ የሚመጣልን ምንም እህል ምንም ግብይት የለም። ከየመን ነው እህልም ምግብም ሌላ ነገርም የምናመጣው። ኑሯችን በጣም የተሳሰረ ነው። እዛ አካባቢ ያለው ሁኔታም አሁን እየተባላሸ ነው። አካባቢያችን የሚበቅል ነገር የለም። በዚህም በኢትዮጵያ በኩልም ይህ ጦርነት ከፍቷል። በኢትዮጵያ ውስጥ በሰሜን አካባቢ ኢትዮጵያ ውስጥ ጠልቆ በመግባት ወጣቶችን ብዙ አስጨርሰዋል። ህዝባችን አሁን የሚገኝበት ሁኔታ በጣም አደገኛና ጊዜ የማይሰጠው ነው። ስለዚህ ይህ ስርዓት ለማስወገድ ከኤርትራ ፖለቲካ ኃይሎች እንዲሁም ከአካባቢ መንግስታት አፋር ህዝብ ጎን ሆነን ይህን ስርዓት የምናስወግድበትን ሁኔታ መፋጠን እንዳለበት ነው። ለእኛ ብቻ ሳይሆን ለአካባቢያችንም፣ ህዝቡም ደግሞ አደገኛ ሁኔታ ውስጥ ስለሚገኝ ይሄ ነው ማለት የምንፈልገው።
20: ኤርትራና ኢትዮጵያ ወደ ወታደራዊ ፍጥጫ በተሸጋገሩበት በአሁኑ ወቅት አንዱ ሌላኛውን ወረራ ፈጽሞብኛል በማለት ስወነጃጀሉ ከዚህ ቀደም በተለያዩ ጊዜያት አንዱ የሌላኛውን ተቃዋሚ ድርጅት በመደገፍ ስነቃቀፉ መቆየታቸው ይታወሳል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
0: አድማጮች፣ 4 ርዕሶችን ያስተነተንበት የምሽቱን የዜና መጽሔት እዚህ ላይ ያጠቃለልን። ወደ ሳምንታዊው ማህደረ ዜና ነው በቀጥታ የምናልፈው። ኢትዮጵያ ውስጥ የሚደረገው ጦርነትና የአዲስ አበባና የአስመራ ፍጥጫ ከሚል ትንታኔ ጋር ነጋሽ መሐመድ ማህደረ ዜናን ይዞ እየጠበቀን ነው። አብረን እንከታተል። መልካም ቆይታ።
1: ማህደረ ዜና።
4: አቶ ጌታቸው ረዳ በጦርነት ማግስት እንደ ጊዜያዊ ርዕሰ መስተዳድር የመሩ ግን ባጭር ጊዜ የተሰናበቷትን መቀሌን በአመት ከመንፈቃቸው በጦርነት መሃል እንደ ድል አድራጊ ተመለሱባት። ትናንት እሁድ። ጊዜው ይሮጣል። የኢትዮጵያ የጦርነት ማግስት ሰላም በጦርነት የመተካት ጥድፊያ ግን ከጊዜ ፍጥነት የፈጠነ መስሏል። ኢትዮጵያ ዛሬም ጦርነት ላይ ናት። የኢትዮጵያና የኤርትራ መሪዎች ቀለበት እስከ መተሳሰር የደረሰ ወዳጅነትም በአጭር ጊዜ በጠብ ተቀይሮ የሁለቱ ሀገራት የፕሮፓጋንዳ ዲፕሎማሲ ሽኩቻ ከሮ ለሌላ ዙር ጦርነት እየተጋበዙ ነው። መቆሚያ ይኖረው ይሆን? ላፍታም አብረን እንጠይቅ። የኢትዮጵያ የፌዴራል መንግስት ጦርና የትግራይ የሰላም ኃይል ታጣቂዎች የህዝባዊ ወያኔ ሓርነት ትግራይ ህወሓት ተዋጊዎችን መቀሌ፣ አዲግራት፣ ሽረና አድዋን ከመሳሰሉ ከትግራይ ትላልቅ ከተሞችና ስልታዊ አካባቢዎች ገፍተው አብዛኛ ትግራይን ተቆጣጥረዋል። የቀድሞው የትግራይ ክልል ጊዜያዊ ርዕሰ መስተዳድር ጌታቸው ረዳም ትናንት መቀሌና አዲግራትን ጎብኝተዋል። መቀሌ አዲግራቶችም ጨፈሩ፣ ዘፈኑ፣ ፈከሩ። አክራሪ በሚባሉት የህወሓት ፖለቲከኞችና የጦር አዛዦች ተገፍተው ስልጣናቸውንም ክልላቸውንም ርዕሰ ከተማቸውንም ለቀው ሰልፋቸውን ከኢትዮጵያ ፌዴራዊ መንግስት ጋር ያሳመሩት አቶ ጌታቸው ብቻ አልነበሩም፣ ብዙ ናቸው። አቶ ጌታቸው ትናንት መቀሌ የገቡትም ብቻቸውን አይደለም። የኢትዮጵያ የብሔራዊ መረጃና ደህንነት አገልግሎት የበላይ ኃላፊ አቶ ሬድዋን ሁሴንን ጨምሮ የፌዴራል መንግስት ባለስልጣናትና የትግራይ የሰላም ኃይል አዛዥን አስከትለው ነው። አቶ ጌታቸው በሆታና ጭፈራ ለተቀበላቸው የመቀሌ ነዋሪ እንደነገሩት ወደ ኋላ የሚጎትተን ኃይል ያሉት ምናልባት ህወሓት ላንዴና ለመጨረሻ ጊዜ ተጠርጓል በሳቸው ቋንቋ።
2: ከእንግዲህ ተመልሶ የሚመጣ መከራ አይኖርም። ሀገራችንን እንጠብቅ። ከእንግዲህ ወደ ኋላ የሚመልሰን አድሃሪ ኃይል ላንዴና ለመጨረሻ ጊዜ መጠረጉን ማረጋገጥ ወዳለሁ። ከሁሉም በላይ ትግራይንና ህዝባችንን ወደ ተሻለ ሰላምና ልማት የሚያመራ ሁኔታ ለመፍጠር እርስ በርሳችን እንደጋገፍ። በዚህ አጋጣሚ ላረጋግጥላችሁ የምፈልገው ተጨባጭ ለውጥ እናመጣለን። ከተስፋ የዘለለ ለውጥ።
4: አቶ ጌታቸው የመሩት የመልክተኞች ጓድ አዲግራትንም ትናንትናውኑ ጎብኝቷል። የትግራይ ሁለተኛ ትልቅ ከተማ አዲግራት ከኤርትራ ድንበር 30 ኪሎ ሜትር ግድም የምትርቅ ከተማ ናት። ባለፉ ሳምንት ከአዲግራት ወደ ደቡብ መቀሌ፣ ከአዲግራት በስተ ሰሜን ዛላምበሳ በሚወስዱ መስመሮች ይጓዙ ነበር የተባሉ የኤርትራ ጦር ክፍለቶች በኢትዮጵያ ጦር ሰው አልባ አውሮፕላኖች ወይም ድሮኖች መመታታቸው ተዘግቧል። ዘገባው በርግጥ በገለልተኛ ወገን አልተረጋገጠም። ይሁንና የኢትዮጵያና የኤርትራ መንግስታት ጠብ በናረበት በዚህ ወቅት የኢትዮጵያ የስለላ መስሪያ ቤት ከፍተኛ ኃላፊ፣ ሌሎች ባለሥልጣናት፣ የጦር ጄኔራሎችና የተባባሪዎቹ ኃይላት የጦር አዛዦች ስልታዊቱን ከተማ አዲግራትን የመጎብኘታቸው ፖለቲካዊ መልእክት ከደብረ ጽዮን እኩል ለኢሳያስ አፈወርቂ መሆኑም ግልጽ ነው። የምስራቅ አፍሪካ የፖለቲካ ተንታኝ ፈይሰል ሮብሌ እንደሚሉት የሁለቱ ሀገራት ዲፕሎማሲያዊ ንትርክ፣ ውጥረትና የውጊያ ዝግጅት ሙሉ ጦርነት መከፈቱ እንደማይቀር ጠቋሚዎች ናቸው።
5: ቀን ከቀን ወደ ጦርነት እየተጠጋ ነው የሁለቱ ኃይሎች ኮንዲሽን።
4: የሁለቱ ኃይሎች ማለት የኤርትራና የኢትዮጵያ ኮንዲሽን ሁኔታ?
5: የኤርትራና አብሶሉትሊ። ለምን ብትል የኤርትራ ኃይል ኢትዮጵያ ውስጥ እንደገባ ከጥርጥር እየበለጠ መሆኑ እየመጣ የኢትዮጵያ መንግስት አማራጭ የለውም ጦርነት ካልሆነ በስተቀር።
4: ከህወሓትና ከሌሎች አምስት ቡድናት ጋር ትብብር ለህልውና በሚል ጥምረት የተሳሰረው የአማራ ፋኖ ከመንግስት ጦር ጋር በክልሉ የተለያዩ ወረዳዎች ውጊያ መግጠሙ ተዘግቧል። የኢትዮጵያ መንግስትና ተባባሪዎቹ ኃይላት በአፋር ክልል በኩል ከኤርትራ ጦር ጋር ውጊያ ገጥመዋል የሚል ዘገባም ነበረ። ይሁንና አካባቢውን ጠንቅቀው የሚያውቁት የፖለቲካ ተንታኝና ደራሲ ዩሱፍ ያሲን እንዳሉት በአሰብ መስመር እስከ ዛሬ ጠዋት ድረስ የጎላ ወታደራዊ ንቅናቄ አልታየም።
22: እንዳልከው ስለ ውጊያውና በየተኛው ግንባር እንዳለፈ የሚናገሩም ብዙ ያልተረጋገጡ ዜናዎች አሉ። እኔ እስከሚገባኝ ድረስ እስካሁን 71 ኪሎ ሜትር ያለችው ቡሬም ትሁን ደባይ ሽማም ይሁን እነዚህ አካባቢ ባለው መረጃ መሰረት ከናካቴው የሚታይ አንድም የጦር እንቅስቃሴ የለም ነው በኢትዮጵያ በኩል።
4: የአሰብ መስመርን ጨምሮ ኢትዮጵያን ከኤርትራ ጋር በሚያዋስኑ አካባቢዎች ያለው ውጥረትና ፍጥጫ ግን እንደናረ ነው። የአፋር ክልል ከፍተኛ ባለስልጣናትም ዛሬ የጀመሩት ስብሰባ ትልቅ ርዕስ የክልሉ ጸጥታና ደህንነት መሆኑ ተነግሯል። በዲፕሎማሲው መስክ የኢትዮጵያና የኤርትራ የውጊያ ዝግጅትና ፍጥጫ ያሳሰበው የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ሰሞኑን በጉዳዩ ላይ በዝግ ይነጋገራል ተብሎ ይጠበቃል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ ባለፈው አርብ በቃል አቀባያቸው በኩል ባሰራጩት መግለጫ ደግሞ የኤርትራ ጦር የኢትዮጵያ ድንበርን ጥሶ ገብቷል የሚለው ዘገባ እንዳሳሰባቸው አስታውቀዋል። ኢትዮጵያ ውስጥ የሚደረገው ጦርነትና ከኤርትራ ጋር የተካረረው ፍጥጫ መላውን የአፍሪካ ቀንድን ሊያተራምሰው እንደሚችል ከዚህ ቀደም ሌሎች ያሉትን ጉተረሽም ባለፈው አርብ ደግመውታል። ሁለቱ ሀገራት ዳግም ጦርነት እንዳይገጥሙ ሁነኛ ጫና ያደረገ ለሽምግልና በይፋ ጣልቃ የገባ መንግስት ድርጅትም ሆነ ማህበር ግን እስካሁን የለም። ኢትዮጵያና ኤርትራ አሁን ሙሉ ጦርነት ከገጠሙ ኤርትራ ንጻ ከወጣች ወዲህ ሶስተኛቸው ነው የሚሆነው። የመጀመሪያውን ጦርነት ከገጠሙበት ከግንቦት 1990 ጀምሮ አንዱ የሌላውን ጠላት በመደገፍ የገጠሙት ተዘዋዋሪ ወይም ፕሮክሲ ጦርነት ግን ከሁለቱ ሀገራት ድንበር አልፎ ከሶማሊያ እስከ ሱዳን ድረስ እየነወጠ ነው። የአስመራና የአዲስ አበባ ገዢዎች ለረጅም ዓመታት የሚያደርጉትን የቀጥታ ወይም ተዘዋዋሪ ጦርነት ያቆሙት ህወሓትን በጋራ በወጉበት ሶስት ዓመታት ብቻ ነው። ትብብሩም ያው ለጦርነት ነበረ። የ1990 ጦርነት በሚደረግበት መሃል የታተመ ደር ሽፒግል የተባለ የጀርመን መጽሔት ጠቅላይ ሚኒስትር መለስ ዜናዊና ፕሬዚደንት ኢሳያስ አፈወርቅን ሁለት መላጦች ለአንድ ሙሽጥ ይዋጋሉ በማለት ተሳልቆ ነበረ። የሁለቱ ሀገራት ገዢዎች የገጠሙት የቀጥታ ይባል ተዘዋዋሪ ጦርነት ከ30 ዓመታት በላይ ስለ ነጻነት፣ ፍትህ፣ ዲሞክራሲ፣ መብቱ ሲሰብኩት የነበረውን በብዙ መቶ ሺህ የሚቆጠር የሁለቱ ሀገራት ህዝብን ፈጅቷል። ሚሊዮኖች አካላቸው ጎድሏል። ብዙ ሚሊዮኖች ተሰደዋል ወይም ተፈናቅለዋል። መጽሔቱ በመላጣ የመሰለው የሁለቱ ደሃ ሀገራት ምጣኔ ሀብት ወድሟል። በ1990 ግንቦት የተጀመረው ጦርነት በተፋፋመበት ወቅት የፖለቲካ ተንታኝና ደራሲ ዩሱፍ ያሲን ላሳተሙት መጣጥፍ የሁለቱ ሀገራት ያልተጠናቀቀ ፍቺ፣ ያልተሳካ ጉርብትና የሚል ርዕስ ሰጥተውት ነበረ። አቶ ዩሱፍ ዛሬም ያስታውሱታል።
22: ያልተጠናቀቀ ፍቺ፣ ያልተሳካ ጉርብትና የኤርትራና ኢትዮጵያ ጉዳይ ይላልና እኔ ለመግለጽ የፈለግኩት እነዚህ ሀገሮች ተገንጥሎ አይገነጠሉም፣ ተለያይቶ አይለያዩም። ፖለቲከኞቹ በተለያየ መልኩ ኤርትራን ብትለያይም እንደ ቻድ፣ እንደ ማን፣ እንደ ሱዳን፣ እንደ ምናምን ልናያት አንችልም የሚለው አባባል ያ ያልተጠናቀቀ ፍቺ፣ ያልተሳካ ጉርብትናን በሌላ መልክ የሚገልጽ ነገር ይመስለኛል።
4: ፍቺው ከተደጋጋሚ ጦርነትና እልቂት በኋላም እስከዛሬ ድረስ የተጠናቀቀ አይመስልም። ጉርብትናውም በርግጥ አልሰመረም። የጀርመኑ መጽሔት በሁለት መላጦች አቶ ዩሱፍ በፍችና ጉርብትና የመሰሉትን የኢትዮጵያና የኤርትራ ግንኙነትን የፖለቲካ ተንታኝ ፈይሰል ሮብሌ ያላለቀ ጉዳይ ወይም ቢዝነስ ይሉታል።
8: ያልተከናወነ ወይም አንፊኒሽድ ቢዝነስ በሁለቱ ሀገሮች መካከል ያለ ይመስለኛል። እኔ 1996 በዩሮፒያን አቆጣጠር እኔ ራሴ የጻፍኩት አርቲክል ነበረ፣ የኢትዮጵያና የኤርትሪያ ጥያቄ እስካሁን ድረስ አላለቀም የሚል። ምንም እንኳን ኤርትሪያ ሙሉ ለሙሉ ከኢትዮጵያ ወጥታ የራሷ ነገር ብትመሰረትም ብዙ ኃይሎች አሉ በኢትዮጵያ ውስጥ መካከል ይህን ጥያቄ ገና አጠቃልለው ያልጨረሱ ኃይሎች አሉ። እነዛ ኃይሎች በየጊዜው ሊነሱ ይችላሉ።
4: ያላለቀው ፍቺ ወይም ቢዝነስ አንዴ ባድመ፣ ሌላ ጊዜ ሞቃዲሾ፣ በሌላ ዘመን ህወሓትን መውጋት፣ በቅርቡ ደግሞ የሱዳን ተፋላሚዎችን ማገዝ እያለ ከዓመታት በኋላ ዘንድሮ መልኩን ቀይሮ የኃይል አሰላለፍ ለውጦ እንደገና ለሌላ እልቂት የሁለቱን ሀገራት ኃይለኞች እያስጓራ ነው። አዲሱ የኃይል አሰላለፍ ግብፅን፣ የአልቡርሃኗን ሱዳን ከኤርትራ ጎን ሲያሰልፍ፣ ሶማሊያ ገለልተኝነቷን አስታውቃለች። ኢትዮጵያ ውስጥ ህወሓትን ጨምሮ ትብብር ለህልውና የተባለው ጥምረት የሚያስተናብራቸው ሰባት ቡድናት በአስመራ እንደሚደገፉ በተደጋጋሚ እየተነገረ ነው። የተባበሩት አረብ ኤምሬቶች ከኢትዮጵያ ጎን መሰለፏ ሲነገር ኢትዮጵያ የኤርትራ መንግስት ተቋማዎችን ትረዳለች የሚል ወቀሳም ይሰማል። ውስብስቡ የኃይል አሰላለፍ ፈጣንና ሁለኛ እልባት ካላገኘ አቶ ፈይሰል እንደሚያምኑት ለአካባቢው በሙሉ አጥፊ ነው።
7: በጣም ዲስትራክቲቭ ወይም የቀጠናውን አኳን ሊያበላሽ ይችላል። የኢትዮጵያ መንግስት ከዩኤኢ ጋራ ያደረገችው ትብብር ምንም እንኳን ብዙ ሰው ባይወድ ባይላተራል ሪሌሽንሽፕ ነው። ብዙ ኢትዮጵያኖቹን ይህንን ነገር ባይወዱትም ጠቅላላ የኢትዮጵያን ህዝብ የጋራ የሆነ ጥያቄ ብኖር የኢጅፕት እጅ ቀጠናውን አለመግባት እሱ ላይ ይስማማሉ ብዙሃኑ። የሶማሌ ነገር ሌላ ነው። ልዩ መረጃም አለኝ በሱ ላይ። ከሶስቱ ጋር አብረው ቢቆሙም ኒውትራል ነን የሆነ ውሳኔ አሳልፉ
4: የሶማሊያ
7: የሶማሊያ
4: ሁለቱን ሀገራት ከዳግመኛ እልቂት ምናልባት አካባቢውን ከጥፋት ለማዳን ለጊዜው ግልጽ መፍትሄ አይታየም። አቶ ፈይሰል እንደሚሉት ሁለቱን ሀገራት አርቆ አሳቢዎች ቢመሯቸው ያላለቀውን ጉዳይ መጨረስ በአቶ ዩሱፍ አገላለጽ ያልተሳካውን ጉርብትና ፋርማሲ አይገድም ነበረ። እንደገና አቶ ፈይሰል
7: በሁለቱ በኩል ጥሩ ሊደርሺፕ ከተገኘ ወይም አመራር ከተገኘ ሊያሳርቁ ይችላሉ። አንደኛ በሁለቱ ህዝቦች መካከል ያለው ጥንት ታሪካዊ አለ። ሁለተኛ ለሁለቱም ኢኮኖሚ አብሮ መስራት ጠቃሚነት ይታያል። ለምን ብትል አሰብ ዋጋ የላትም ከኢትዮጵያ ገበያ በስተቀር። ኢትዮጵያ ደግሞ ካለ አሰብ ብዙ ወጪ ታስወጣለች። ሶስተኛ ደግሞ አይ ቲንክ የሰላም ነገር ነው። ሁለቱ በደንብ ከሰሩ አንድ ላይ የአካባቢው ሰላም ሊያድግ ይችላል።
4: ኢትዮጵያም ሲሆን በድርድር ውይይት ካልሆነም በሌላ መንገድ የባህር በር ማግኘት አለባት የሚለው የአዲስ አበባ መሪዎች ፍላጎት ወይም አቋም ለአስመሮች ሉዓላዊነትን መድፈር የዓለም ሕግን መጣስ የሚል ክስና ወቀሳን ያጫረው። አስመራ የትግራይ ክልልን እንደ መከላከያ ቀጠና ባፈር ዞን ለማድረግ መቃጣቷ ባንጻሩ ለአዲስ አበባ መሪዎች ቀይ መስመር ብጤ ነው። እና አስተዋይ መሪ ከየት እና መቼ ይገኝ ይሆን? ነጋሽ መሐመድ ነኝ። ቸር ያሰማን።
0: አድማጮች አሁን ደግሞ ወደ ሳምንታዊው የስፖርት ዝግጅታችን ነው የምናልፈው። በቺካጎ የማራቶን ድል፣ የ2019 የኢትዮጵያ ፕሪሚየር ሊግ መጀመር፣ የእንግሊዝ ፕሪሚየር ሊግን ጨምሮ ሌሎች የሰሞንኛ ስፖርታዊ ግጥሚያዎችን ተካተውበታል። ለዝግጅቱ የአዲስ አበባዋ ሃና ደምሴ ናት። አብረን እንከታተል። መልካም ቆይታ።
9: ስፖርት
10: ጤና ይስጥልኝ። እንደምሰምታችኋል። የሳምንቱን ዋና ዋና የስፖርት ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር ሃና ደምሴ ነኝ። በቺካጎ አሜሪካ በተካሄደው የማራቶን ውድድር አትሌት ሀዊ ፈይሳ አሸናፊ ሆነች። አሜሪካ ውስጥ በተካሄደው 48ኛው የቺካጎ ማራቶን አስቀድሞ እንደተገመተው ሁሉ በሴቶቹ ምድብ ኢትዮጵያዊቷ አትሌት ሀዊ ፈይሳ ስታሸንፍ፣ በወንዶች የኬንያው አትሌት አሞስ ኪፕሮቶ አሸናፊ ሆኗል። በወንዶች ምድብ ኢትዮጵያውያን አትሌቶች አስቀድመው ያሸንፋሉ የተባለበትና በእርግጥም ከፍተኛ ፉክክር አድርገውበት የነበረ ቢሆንም በዚህ ውድድር የ34 ዓመቱ ኬንያዊው አሞስ ኪፕሮቶ በዚህ ውድድር 20ኛው ማይል ላይ ከፍተኛ ፉክክር ሲያደርግ ቆይቶ አፈትልኮ በመውጣት ውድድሩን 2 ሰዓት ከ1 ደቂቃ ከ09 ሰከንድ በማጠናቀቅ አዲስ የግል ምርጥ ሰዓት አስመዝግቧል። ኢትዮጵያውያን አትሌቶች የቶኪዮ ማራቶን አሸናፊው ታደሰ ቢቂላ 2 ሰዓት ከ02 ደቂቃ ከ56 ሰከንድ በሆነ ሰዓት ሁለተኛ ሆኖ ሲገባ፣ ሌላው ኢትዮጵያዊው ሚልኬሳ መንገሻ በ2 ሰዓት ከ03 ደቂቃ ከ46 ሰከንድ ሶስተኛ ደረጃን ይዞ አጠናቋል። የቺካጎ ማራቶን ሴቶች ምድብ ሀዊ ፈይሳ አስደናቂ የበላይነት ይዛ አጠናቃለች። ባለፈው ዓመት ሻምፒዮና የነበረችው ኢትዮጵያዊቷ አትሌት ሀዊ ፈይሳ ክብሯን አስጠብቃ ድል ከማድረጓን ባሻገር 2 ሰዓት ከ13 ደቂቃ ከ33 ሰከንድ በመግባት አዲስ የግል ሰዓት አስመዝግባለች። የቦስተን ማራቶን አሸናፊ የነበረችው ኬንያዊቷ አትሌት ሻሮን ሎኪዴ እስከ 33ኛው ኪሎ ሜትር ድረስ ከሃዊ ጋር አብራ የዘለቀሽ ቢሆንም በ35ኛው ኪሎ ሜትር ላይ ሃዊ ፈይሳ ፍጥነቷን በመጨመር በ34 ሰከንድ ልዩነት ቀድማ ማጠናቀቅ ችላለች። የቀድሞው የዓለም ሪኮርድ ባለቤት ኬንያዊቷ አትሌት ብሪጅት ኮስጌ 3ኛ ሆናለች። በቺካጎ ከተማ ጎዳናዎች ላይ በተደረገው በዚህ ታላቅ ውድድር ከ55000 በላይ አትሌቶች ተሳትፈውበታል ተብሏል። የ2019 የኢትዮጵያ ፕሪሚየር ሊግ በሜዳና ከሜዳ ውጪ ፎርማት በደመቀ ሁኔታ ባለፈው ሳምንት ተጀምሯል። ከረጅም ጊዜ በኋላ የኢትዮጵያ ፕሪሚየር ሊግ ወደ ቀደመው ውበቱና ሳቢነቱ በመመለስ በሜዳና ከሜዳ ውጪ የጨዋታ ፎርማት በተጠናቀቀው ሳምንት 9 የመክፈቻ ጨዋታዎችን አድርጓል። ላለፉት ጥቂት ዓመታት በአንድ ማዕከል ሲካሄድ የቆየው ሊጉ አሁን ደጋፊዎች በየከተሞቻቸው በሚገኙ ስታዲየሞች ክለቦቻቸውን በቀጥታ እንዲደግፉ እድል ፈጥሯል ሲሉ ለዲደብሊው የገለጹት የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የህዝብ ግንኙነት አቶ ሙልጌታ ደሳለኝ ናቸው። ይህ ታሪካዊ ለውጥ የእግር ኳስ አድናቂዎችንና ክለቦችን እጅግ ያስደሰተ ሲሆን የመጀመሪያው ሳምንት የሊጉ ጨዋታዎች በበርካታ ከተሞች በሚገኙ 7 ስታዲየሞች መካሄዳቸውን የገለጹት የህዝብ ግንኙነት አቶ ሙልጌታ ደሳለኝ እንደተናገሩት
6: አሁን በተቻለ መጠን ክለቦች ባስመዘገቡት ሜዳ የመጫወቻ ሜዳ ይሄ ነው ባሉት ሜዳ ነው ውድድሩ የተደረገው። ይቆል ላይ እንግዲህ በዚህ ፎርማትና መርሃ ግብር መሰረት የአንድ ሳምንት ውድድር ተከናውኗል። በዚህ አንድ ሳምንት ላይ 9 ጨዋታዎች በ5 ሜዳዎች ውድድር ተደርጓል። በአዲስ አበባ ስታዲየም 3 ጨዋታዎች በ3 የተለያዩ ቀኖች ነበሩ። በሐዋሳ ዩኒቨርሲቲ ስታዲየም 2 ጨዋታ፣ በሐላባ እንዲሁ 2 ጨዋታ፣ በአብዬ ኤርሳሞ ስታዲየም 1 ጨዋታና በ40 ምንጭ ዩኒቨርሲቲ አባያ ካምፓስ 1 ጨዋታ ተደርጓልና በተቻለ መጠን ወደድጋፊዎች የቀረበ እግር ኳስ ያየንበት ነው ማለት ይችላል።
10: የውድድር ዘመኑ የመጀመሪያ ሳምንት ጨዋታዎች ከጥቅምት 1 እስከ ጥቅምት 3 ከተለያዩ አስደሳችና ተፎካካሪ ጨዋታዎች ጋር መካሄዳቸውን ገልጸው በተለይ ጸጥታን በተመለከተ አስፈላጊውን ዝግጅት ተደርጎ እንደነበርም ገልጸዋል።
6: ውድድሩ ከመጀመሩ በፊት በሁሉም ሜዳዎች በ7 ሜዳዎች ላይ ኮሚቴ ተቋቁሟል። የጸጥታ የሕክምና ኮሚቴ ኢንጁሪ ቢያጋጥም የትኛው ሆስፒታል ይሄዳሉ፣ የቀይ መስቀል ቡድኑ የተደራጀው ነው። የሕክምና ቡድኑ አጠቃላይ ለሜዳ ላይ ኢንጁሪ ኢንጁሪዎች ደጋፊ ለሚያጋጥም አጠቃላይ ለስቴዲየም ኢንቫይሮመንቱ እዛው ሕክምና መስጠት የሚችሉ 2 አምቡላንሶች በየሜዳው ተመድበዋል። ከ2 አምቡላንስ በተጨማሪ ደግሞ ቅርብ ያለ ስፔሻሊስት ሆስፒታል ሰርቪስ ቢሰጥ የሚችል ሜዳ ላይ ለሚያጋጥሙ ጉዳቶችም በደጋፊዎች ላይ ለሚያጋጥሙ ጉዳቶች ተመቻችቶ ነበር። ሴኩሪቲንም በተመለከተ በተመሳሳይ አሁን ውድድሩ አንድ ከተማ ላይ ረጅም ጊዜ ቆይታ አድርጎ አይደለም የሚካሄደው፣ በተለያዩ ሜዳዎች ነው የሚደረገውና ከአካባቢው የፖሊስ ኃይሎች ጋር የተቋቋመ ኮሚቴ አለ። በዞን የሚካሄዱ ውድድሮች ላይ የዞኑ የፖሊስ አላላዎች እንዲሁም በዩኒቨርሲቲዎች የሚተዳደሩት በፌደራል ፖሊስ ስለሆነ የፌደራል ፖሊስ የሚጠበቃቸው ዩኒቨርሲቲዎች እንደ 40 ምንጭ ጨዋታ ያሉ በፌደራል ፖሊስ ጥበቃ ይደረግላቸዋልና ኮንታክት ተደርጎ የጸጥታ ኮሚቴ ተቋቁሞ ነው የተደረገውና በተለይ በሜዳ ውስጥ የተፈጠረ ከድጋፍ ድባብ ውጪ ምንም የተፈጠረ የጸጥታ ችግር ሪፖርት የለም። በተለይ በመጀመሪያው ውድድር ላይ በተደረጉ 9 ጨዋታዎች ላይ ደጋፊው ሽንፈቱን ሁሉ በጠቃ ተቀብሎ ታ
10: የ2019 የኢትዮጵያ ፕሪሚየር ሊግ የስታዲየም መግቢያ ትኬት ዋጋ እንደየስታዲየሞቹ ማስተካከያ የተደረገ ሲሆን አሁን ደጋፊዎችና የጨዋታው አፍቃሪዎች ትኬት ለመቁረጥ በየቦታው ሳይንገላቱ በዲጂታል መንገድ ትኬት መቁረጥ እንደሚችሉም ህዝብ ግንኙነቱ ተናግሯል።
6: ትኬት በዲጂታል አማራጭ ነው ሲቆረጥ የነበረው። ትኬት ዲጂታል ቆርጦ ተመልካቹ ጨዋታዎችን ያየበትን ነው።
10: አዲሱ የሜዳና ከሜዳ ውጪ የጨዋታ ፎርማት ከመጀመሪያው ሳምንት 9 ጨዋታዎች መካከል 5 ያህሉ በእንግዳ ቡድኖች አሸናፊነት የተጠናቀቁ ሲሆን 3 ጨዋታዎች ደግሞ በአቻ ውጤት ተጠናቀዋል። ፕሪሚየር ሊግ ባሳለፍነው ቅዳሜና እሁድ የተደረጉ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች በርካታ ግቦችን፣ አስገራሚ ውጤቶችንና ከፍተኛ ትኩሳትን የፈጠሩ ጨዋታዎችን አስተናግዷል። የቅዳሜው መርሃ ግብር ቼልሲ በግብ ማዕበል የተጠለቀለቀበት ሲሆን በስታንፎርድ ብሪጅ ቦርንማውዝን አስተናግዶ 5-1 በሆነ ሰፊ የጎል ብልጫ በማሸነፍ የዕለቱ ትልቁን የማሸነፊያ ነጥብ አስመዝግቧል። አርሰናል በበኩሉ ኤምሬትስ ስታዲየም ላይ ሊድስ ዩናይትድን አስተናግዶ በካላፊዮሪና በቡርኖ ጉማሬሽ ግቦች 2-1 የማሸነፍ ድልን አግኝቷል። ኦልድ ትራፎርድ በተደረገው ሌላው ተጠባቂ ፍልሚያ ማንቸስተር ዩናይትድና ቶተንሃም ሆትስፐር 1-1 በሆነ አቻ ውጤት ተለያይተው ነጥብ ተጋርተው ወጥተዋል። አስቶን ቪላ ከብሬንትፎርድ ጋር አቻ ወጥቷል። ኢፕስዊች ፉልሃምን 2-1 ብራይተን ሰንደርላንድን 2-0 በሆነ ውጤት አሸንፏል። እሁድ በሊቨርፑልና በማንቸስተር ሲቲ መካከል በአንፊልድ በተደረገው እጅግ ተጠባቂ ጨዋታ እስከ 60ኛው ደቂቃ ድረስ ምንም ግብ ሳይቆጠር የቆየ ቢሆንም የሊቨርፑል አማካይ በቀይ ካርድ ከሜዳ መውጣቱን ተከትሎ የሜዳው የጨዋታ ድባብ ተቀየረ። ይህንን አጋጣሚ የተጠቀሙት ማንቸስተር ሲቲዎች በኤርሊንግ ሃላንድ በጀርሚ ዶኩና በራያን ሸርኪ ግቦች አማካኝነት 3-0 በሆነ ሰፊ ውጤት አሸንፎ መውጣት ችሏል። በሌሎች ጨዋታዎችም ክሪስታል ፓላስ ነቲንግሃም ፎረስትን 3-1 ሲያሸንፍ፣ ሃል ሲቲ ከኤቨርተን ጋር አቻ በሆነ ውጤት ተለያይቷል። በመሆኑም የእንግሊዝ ፕሪሚየር ሊግ የ6ኛ ሳምንት ጨዋታ ማንቸስተር በ18 ነጥብ ሲመራው፣ አርሰናል በ15 ነጥብ ሁለተኛ ሆኖ ይከተላል። ብራይተን በ13 ነጥብ ሶስተኛ ደረጃ ላይ ይገኛል። የጀርመን ቡንደስሊጋ የሳምንቱ መጨረሻ የጀርመን ቡንደስሊጋ ጨዋታዎች በከፍተኛ የግብ ማዕበል ድንቅ ታሪኮችና ተጠባቂ ፍልሚያዎች ተጠናቀዋል። የአምስተኛ ሳምንቱ የጀርመን ቡንደስሊጋ ጨዋታ ፈጣን ጎል የተቆጠረበትም ነበር። የቡንደስሊጋው ቅጽበታዊ ጎል በተመዘገበበት የባየር ሙኒክና የአጉስበርግ ጨዋታ በቡንደስሊጋው ታሪክ ፈጣኑ ግብ ያስቆጠሩበት ቢሆንም 2-2 በሆነ አቻ ውጤት የማታማታ ተጠናቋል። የሊጉ ግዙፍ ክለብ ባየር ሙኒክም ከሜዳው ውጪ ከአጉስበርግ ጋር ባደረገው ጨዋታ አቻ በመለያየት ነጥብ ጥሎ ለመውጣት ተገዷል። ሊፕዚግ በሜዳው ፍራንክፈርት ላይ የጎል ማዕበል በማውረድ 6-0 ማሸነፍ ችሏል። ማይንዝ ከባየር ሊቨርኩሰን ጋር ያደረገው ጨዋታ በርካታ ግቦች የተቆጠሩበት ሲሆን ባየር ሊቨርኩሰን 4-3 በሆነ ጠባብ ውጤት አሸንፏል። ዶርትመንድ በሜዳው ከቬደር ብሬመን ጋር ባደረገው ጨዋታ 2-2 በሆነ ውጤት ነጥብ ተጋርቶ መውጣት ችሏል። ዩኒየን በርሊን 1-0 ኤልቨስበርግን አሸንፏል። ሆፍንሃም በሃምቡርግ 2-3 ተረቷል። ኮሊን በሜዳው ባደረገው የደርቢ ፍልሚያ ግሩም እንቅስቃሴ በማሳየት

0: ግራንድ ፕሪ ወቅት በቡድኑ የቴክኒክ አስተዳደር የተሰጠውን ትዕዛዝ በመሻር የራሱን የውድድር ስትራቴጂ በመከተሉና ቡድኑን ለኪሳራ በመዳረጉ ምክንያት ለፋራሪ ይቅርታ ጠይቋል። በውድድሩ ወቅት የፋራሪ አሽከርካሪዎች ቻርልስ ክሌርክና ሉዊስ ሃሚልተን ሁለተኛና ሶስተኛ ደረጃን ይዘው ለማጠናቀቅ በጥሩ ጉዞ ላይ የነበሩ ቢሆንም ሃሚልተን ያገልግሎት ዘመናቸው ያበቃ ጎማዎችን ይዞ ከበስተኋላ የመጡ 3 መኪናዎችን ለመከላከል ባደረገው ፍልሚያ በውድድሩ የመጨረሻ ዙሮች ወደ 6ኛ ደረጃ ዝቅ ብሎ ለማጠናቀቅ ተገዷል። ሃሚልተን ውድድሩ ከተጠናቀቀ በኋላ በራዲዮ ለቡድኑ አስተላለፈው መልእክት ዛሬ በዚያ ስትራቴጂ ውሳኔ አሳዝኛቸዋለሁ። ውሳኔው የኔ ነበር። በዚህም ምክንያት ጠቃሚ ነጥቦችን አጥተናል። በሚቀጥለው ውድድር ለማካካስ እሞክራለሁ ሲል ይቅርታ ጠይቋል። ለሳምንቱ ያዝነው ዋና ዋና የስፖርት ዘገባ ይኸው ነበር። መልካም ሳምንት።
1: አድማጮች እንግዲህ የሰኞ ጥቅምት 2 ቀን 2019 ዓ.ም ተመረዘ ዝግጅታችንን ወደ መደምደሙነን ለነገ ቀጠሮ ይዤ የምሰናበታችሁ አዜብ ታደሰ ነኝ። መልካም ምሽት። ጤና ይስጥልኝ።